ወሳኝ። ወዲህ ዘብጋም ወቢ ካቱም ገመነሩ ነብጋም ወቢ እስሎ ክሮች ቱሙሲዘ ኩባንጋ ሳኒ ዲ ቧባንገ ያሳኒራ አሳኒ ዲራሊ ባው አዲሳኒ ደና ኩሶና የሱ ክሮች ቱ ያሞ ኩሙሲዘ ኩባንጋ ሳኒ ወሳኒ ደሞካ ወሳኒ Sibiliza amaso go olowozo kuba ku ntobo y'omutima go kitwale kisera kinonga kikuluja osaanidde Yesu.